የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ግንቦት 11 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ አስደናቂነት የሚል የመጀመሪያ መልእክት ይፋ እንደሚሆን መነገሩን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ሰራሽ አስተውሎት ኮሚሽን ምስረታን ማጽደቃቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚቀጥለው ዓመት መስከረም ላይ ፈረንሳይን እንደሚጎበኙ መገለጹን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። የሩስ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ አስደናቂነት የሚል የመጀመሪያ መልእክት ይፋ እንደሚሆን ተገለጸ። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሰው ልጅ አስደናቂነት በሚል ርዕስ የጻፉት የመጀመሪያ ሐዋርያዊ መልእክት ሰኞ ግንቦት 17 2018 ዓመተ ምህረት ይፋ እንደሚደረግ ተገለጸ። ሐዋርያዊ መልእክቱ ይፋ የሚደረገው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከልዩ ልዩ የዝግጅቱ ተካፋዮች ጋር በሚገኙበት በቫቲካን ውስጥ እንደሚሆን ታውቋል። የሰው ልጅ አስደናቂነት የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ሰኞ ግንቦት 17 2018 ዓመተ ምህረት ይፋ የሚደረግ ሲሆን ይዘቱም በሰው ሰራሽ አስተውሎት ዘመን ለሰው ልጅ ደህንነት ቅድሚያ በመስጠት ላይ እንደሚያተኩር ታውቋል። ርዕሰ ሊቃነ ጳጳሳት የፈረሙበት ይህ ሐዋርያዊ መልእክት አዳዲስ ነገሮች የሚለው የቀድሞ ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ይፋ ያደረጉት ሐዋርያዊ መልእክት 135ኛ ዓመት መታሰቢያን ወቅት እንደሚያስታውስ ታውቋል። የሰው ልጅ አስደናቂነት የተሰኘ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ መልእክት ይፋ የሚሆነው በቫቲካን በሚገኘው የቅዱስ ሲኖዶስ ጠቅላይ ጽሕፈት ቤት አዳራሽ ውስጥ ከረፋዱ 5:30 ላይ እንደሚሆን ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚገኙበት በዚህ ዝግጅት ላይ ልዩ ልዩ እንግዶች ንግግር የሚያደርጉ ሲሆን እነርሱም ብፁዕ ካርዲናል ቪክቶር ማኑዌል ፈርናንዴዝ በቅድስት መንበር የእምነት አስተምሮ ጳጳሳዊ ምክር ቤት አስተባባሪ፣ ብፁዕ ካርዲናል ሚካኤል ቸርኒ በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት አስተባባሪ፣ ፕሮፌሰር አና ሮላንድስ በዩናይትድ ኪንግደም የዱራም ዩኒቨርሲቲ የሃይማኖት ምሁር፣ ሚስተር ክርስቶፈር ኦላ በሰሜን አሜሪካ የአንትሮፒክ ተባባሪ መስራችና የአርቲፊሻል ኢንቴሊጀንስ ትርጓሜ ምርምር ኃላፊ እና ፕሮፌሰር ሊዮካዲ ሉሹምቦ በካሊፎርኒያ በሚገኘው ሳንታ ክላራ ዩኒቨርሲቲ የኢየሱሳውያን የሥነ መለኮት ትምህርት ቤት የፖለቲካዊ ሥነ መለኮትና የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ፕሮፌሰር እንደሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዝግጅቱ ተካፋዮች ንግግር አድርገው ቡራኬ ከሰጡ በኋላ የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን የመዝጊያ ንግግር እንደሚያደርጉ የዕለቱ መርሃ ግብር አመልክቷል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር የሰው ሠራሽ አስተውሎት ኮሚሽን መመስረቱን አጸደቁ። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት አስተባባሪ የሆኑት ብፁዕ ካርዲናል ሚካኤል ቸርኒ የሰው ሠራሽ አስተውሎት ተጓዳኝ ጳጳሳዊ ኮሚሽን ምስረታ በፊርማ ያረጋገጡበትን ጽሑፍ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አጽድቀዋል። በቅድስት መንበር የሰው ሠራሽ አስተውሎት ተጓዳኝ ኮሚሽን መቋቋሙን በመግለጽ በጳጳሳዊ ጽሕፈት ቤት የሰው ልጅ ሁለንተናዊ እድገት አስተባባሪ ብፁዕ ካርዲናል ሚካኤል ቸርኒ ግንቦት 8 2018 ዓ.ም የፈረሙትን የማረጋገጫ ጽሑፍ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አጽድቀዋል። በቅርብ 10 ዓመታት ውስጥ የሰው ሠራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ ፈጣን እድገት በማሳየትና በስፋት ጥቅም ላይ በመዋል በሰው ልጆችና በአጠቃላይ በሰብአዊነት ላይ ያለውን ተጽዕኖ ከግምት ውስጥ በማስገባት ቤተ ክርስቲያን ለእያንዳንዱ የሰው ልጅ ባላት ክብርና አሳቢነት በተለይም ከሁለገብ እድገት ጋር በተያያዘ የሰው ሠራሽ አስተውሎት ኮሚሽን መመስረቱን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አጽድቀዋል ሲል ጽሑፉ ገልጿል። በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ሚካኤል ቸርኒ ሚያዝያ 25 2018 ዓ.ም ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ከተወያዩ በኋላ ያቋቋሙትን ኮሚሽን ቅዱስነታቸው አጽድቀዋል። የኮሚሽኑን የመጀመሪያ ዓመት ሥራ በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጽሕፈት ቤት እንደሚያስተባብረው ታውቋል። ኮሚሽኑ የተቋቋመው ከ7 የቫቲካን ጳጳሳዊ ጽሕፈት ቤቶች በተውጣጡ ተወካዮች ሲሆን ጽሕፈት ቤቶቹም በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት፣ በቅድስት መንበር የእምነት አስተምሮ ጳጳሳዊ ምክር ቤት፣ በቅድስት መንበር የባህልና የትምህርት ጉዳዮች ጳጳሳዊ ምክር ቤት፣ በቅድስት መንበር የመገናኛ ጽሕፈት ቤት፣ በቫቲካን የሥነ ሕይወት ጥናት ጳጳሳዊ አካዳሚ፣ በቫቲካን የጳጳሳዊ ሳይንስ አካዳሚና በቫቲካን የማኅበራዊ ሳይንስ አካዳሚ በማስተባበር መሆናቸውን ጽሑፉ ገልጿል። ከእነዚህ ጽሕፈት ቤቶች መካከል አንዱ ኮሚሽኑን ለአንድ ዓመት ጊዜ የማስተባበር ኃላፊነት ሲኖረው ይህም ሊታደስ እንደሚችልና ቀጣይ ሥራዎችን የሚያስተባብር አካል የሚወስኑት ርዕሰ ሊቃነ ጳጳሳት መሆናቸው ታውቋል። የአጠቃላይ ፖሊሲዎችን ጭምር ከሰው ሠራሽ አስተውሎት ጋር በተያያዙ እንቅስቃሴዎችና ፕሮጀክቶች መካከል ትብብርንና የመረጃ ልውውጥን ማመቻቸት የአስተባባሪው ጽሕፈት ቤት ኃላፊነት መሆኑን ጽሑፉ አብራርቷል።
ብፁዕ ካርዲናል ሚካኤል ቸርኒ የኮሚሽኑን አስተባባሪ አካላት ያቋቋሙት ወንጌልን ስበኩ በሚለው ሐዋርያዊ ደንብ አንቀጽ 28 መሠረት ሲሆን፣ በዚህም የጽሕፈት ቤቱ ኃላፊ የበርካታ ጳጳሳዊ ጽሕፈት ቤቶች ኃላፊነቶችን የሚመለከቱ የጋራና ተከታታይ ምክክር የሚያስፈልጋቸው ጉዳዮችን የሚፈታ ልዩ የጽሕፈት ቤት ኮሚሽን ማቋቋም እንደሚችል ተገልጿል። ይህም ጳጳሳዊ ጽሕፈት ቤቶች ለመጀመሪያ ጊዜ አንድ ላይ ተሰብስበው ያዋቀሩት ሳይሆን እንደ ጎርጎሮሳውያኑ ጥር ወር 2025 ዓመተ ምሕረት የእምነት አስተምሮ ጳጳሳዊ ምክር ቤት ከባህልና ትምህርት ጉዳዮች ጳጳሳዊ ምክር ቤት ጋር በመሆን በሰው ሰራሽ አስተውሎትና በሰው ልጅ ብልህነት መካከል ያለውን ግንኙነት በማስመልከት ጥንታዊና አዲስ የተሰኘ ጽሑፍ ማዘጋጀቱ ይታወሳል። በተጨማሪም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰው ሰራሽ አስተውሎትና ሌሎች የቴክኖሎጂ እድገቶች በማኅበረሰባችን ላይ ሊያመጡ የሚችሉ ተግዳሮቶችን ብዙ ጊዜ በተናገሯቸው ርዕሶች ውስጥ ማካተታቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሐዋርያዊ መንበር ከተመረጡበት ከጥቂት ቀናት በኋላ ማለትም እንደ ጎርጎሮሳውያኑ ግንቦት 10 2025 ዓ ም ከብፁዓን ካርዲናሎች ጋር ባደረጉት ስብሰባ የሐዋርያዊ ሥልጣን ስማቸውን የመረጡት በኢንዱስትሪ አብዮት ወቅት የነበሩት ሁኔታዎችን ምክንያት በማድረግ አዳዲስ ነገሮች የሚል ሐዋርያዊ መልእክት ከጻፉት ከርዕሰ ሊቃነ ጳጳሳት ሊዮ 13ኛ እንደሆነ አስረድተዋል። ቅዱስነታቸው ከዚህም ጋር በዘመናችን ውስጥ ቤተ ክርስቲያን በሰው ልጅ ክብር፣ በፍትህና በሥራ ዋስትና ላይ ሌላ የኢንዱስትሪ አብዮት በሚያስነሳና አዳዲስ ተግዳሮቶችን በሚፈጥር የሰው ሰራሽ አስተውሎት መስክ ለሁሉም ሰው የሚያገለግል በቤተ ክርስቲያን ማኅበራዊ አስተምሮ ላይ የተመሠረተ ምላሽ ትሰጣለች ብለዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚቀጥለው ዓመት መስከረም ላይ ፈረንሳይን እንደሚጎበኙ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምሕረት ድረስ በፈረንሳይ ሐዋርያዊ ጉብኝት እንደሚያደርጉ የቅድስት መንበር መግለጫ አስታውቋል። ይህም ርዕሰ ሊቃነ ጳጳሳት በ18 ዓመታት ውስጥ ለመጀመሪያ ጊዜ የሚያደርጉት ሐዋርያዊ ጉብኝት እንደሚሆን ታውቋል። የቅድስት መንበር መግለጫ ክፍል ዳይሬክተር አቶ ማቴው ብሩኒ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓ.ም ድረስ በፈረንሳይ ሐዋርያዊ ጉብኝት እንደሚያደርጉ አስታውቀዋል። የቅዱስነታቸው ሐዋርያዊ ጉብኝት የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በ2008 ዓ.ም በፓሪስና በሎርድ ሐዋርያዊ ጉብኝት ካደረጉበት ጊዜ ወዲህ ርዕሰ ሊቃነ ጳጳሳት በፈረንሳይ ይፋዊ ጉብኝት ሲያደርጉ የመጀመሪያው እንደሚሆን ተገልጿል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ጉብኝት ይፋ የሆነው የፈረንሳይ ርዕሰ መስተዳድር፣ የፈረንሳይ ካቶሊካዊት ቤተ ክርስቲያን ሐዋርያዊ መሪዎችና በተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ዋና ዳይሬክተር ላደረጉላቸው ግብዣ ምላሽ ለመስጠት መሆኑን የቅድስት መንበር መግለጫ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው ወቅት የተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ዋና መስሪያ ቤትን እንደሚጎበኙ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሐዋርያው ቅዱስ ጴጥሮስ መንበር ከተመረጡ በኋላ ከፈረንሳዩ ፕሬዚደንት ኤማኑኤል ማክሮ ጋር ለመጀመሪያ ጊዜ የተገናኙት ሚያዝያ 2 2018 ዓ.ም እንደነበር ይታወሳል። ሆኖም ይህ የፕሬዝደንት ማክሮን ጉብኝት የመጀመሪያቸው ሳይሆን እንደ ጎርጎሮሳውያኑ በ2017 ዓ.ም ለፕሬዝደንትነት ከተመረጡ በኋላ ቫቲካንን ለበርካታ ጊዜ ጎብኝተው እንደነበርና ርዕሰ ሊቃነ ጳጳሳት ፍራንችስኮስ እንደ ጎርጎሮሳውያኑ በ2018 በ2021ና በ2022 ዓ.ም በቫቲካን ተቀብሏቸው እንደነበር ይታወሳል። ሁለቱም መሪዎች እንደ ጎርጎሮሳውያኑ መስከረም ወር 2023 ዓመተ ምህረት በማርሴይ ባደረጉት የግል ውይይት፣ በሰኔ ወር 2024 ዓመተ ምህረት በቦርጎ ኢግናሲያ በተካሄደው የጂ 7 ጉባኤና ከዚያም በታህሳስ ወር 2024 ዓመተ ምህረት በአጃቺዮ ባደረጉት የግል ውይይት ወቅት እንደገና ተገናኝተው እንደነበር ይታወሳል።

0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይሌ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅታችንን ነው። በዛሬው ዕለት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት በምናቀርብላችሁ ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርሰው የፖለቲካ ማኅበረሰብ በሚል አብይ አርዕስት ስር፣ የፖለቲካ ማኅበረሰብ መሠረትና ዓላማ በሚል ንዑስ አርዕስት ስር፣ የፖለቲካ ማኅበረሰብ ሰውና ሕዝብ በሚል አርዕስት የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ እኔው መብራቱ ኃይሌ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ።
1: የፖለቲካ ማኅበረሰብ መሠረትና ዓላማ። ሀሌታዋ የፖለቲካ ማኅበረሰብ ሰውና ሕዝብ። የፖለቲካ ሕይወት መሠረትና ዓላማው ሰው ነው። አእምሮ ያለው የሰው ልጅ ለሚያደርገው ምርጫ ኃላፊነት አለበት። በግለሰብና በማኅበረሰብ ደረጃ ለሕይወት ትርጉም የሚሰጡ ፕሮጀክቶችም የመንደፍ ችሎታ አለው። ለእግዚአብሔርና ለሌሎች አእምሮን ክፍት ማድረግ የሰው ልጅ ልዩ ባሕሪ ነው። የሰው ልጅ ወደ ራሱ ሙላት ሊደርስ የሚችለው ከእግዚአብሔርና ከሌሎች ሰዎች ጋር ባለው ግንኙነት ነው። ይህም ማለት በተፈጥሮ ማኅበራዊና ፖለቲካዊ ፍጡር ለሆነው ሰው ማኅበራዊ ሕይወት ተጨማሪ ነገር ሳይሆን መሠረታዊና የማይፋቅ ገጽታ አካል ነው። የፖለቲካ ማኅበረሰብ መነሻው የሰዎች ባሕሪ ነው። ሕሊናቸውም በፍጥረታት ሁሉ ውስጥ የታተመውን የእግዚአብሔርን ሥርዓት ይገልጽላቸዋል። ለእነሱም እንዲታዘዙ ይመክራቸዋል። ይህ ሥርዓት ግብረ ገባዊና ሃይማኖታዊ ሥርዓት ነው። እንደ ግለሰቦችና እንደ ኅብረተሰብ አባላት ከሕይወታቸው ጋር ለተያያዙ ችግሮች እንዲሁም የመንግሥታትና በእነርሱ መካከል ያሉ መስተጋብሮችን ችግሮችን ለመፍታት ትልቅ ዋጋ ያለው ውጫዊ ቁሳዊ ሥርዓት ሳይሆን ይህ ሥርዓት ነው። የሰው ልጅ ይህንን ሥርዓት ቀስ በቀስ ማግኘትና ማዳበር ይኖርበታል። የሰው ልጅ ባሕሪ እውነታ የሆነው የፖለቲካ ማኅበረሰብ ሕይወትና ያስፈለገው በሌላ መንገድ የማይቻለውን ዓላማውን ለማሳካት ነው። ዓላማውም ለአባላቱ የተሟላ እድገት ለማምጣት ነው። ስለሆነም ሁሉም የማኅበረሰብ አባላት ለእውነትና ለመልካም ነገር ባላቸው ተፈጥሯዊ ዝንባሌ የጋራ ጥቅም ለማግኘት በጽናት መተባበር ይኖርባቸዋል። የፖለቲካ ማኅበረሰብ እውነተኛ ገጽታውን የሚያገኘው በሰዎች ነው። በመሆኑም በተጨባጭ ሕዝብ ሕያውና አደራጅ አንድነት መሆን አለበት። ሕዝብ የሚለው ቃል የሚገለጸው ቅርጽ የሌላቸውን ብዙሃንን የሚያታልሉና የሚበዘብዙ ግዑዝ ነገሮችን ሳይሆን እያንዳንዳቸውን በራሱ ቦታና በእርሱ መንገድ በሕዝባዊ ጉዳዮች የራሱን አስተሳሰብ መያዝ የሚችል የራሱን ፖለቲካዊ ስሜት ለመግለጽ ነጻነት ያለውና ለጋራ ጥቅም በጎ አስተዋጽኦ የሚያደርግ የሰዎች ቡድን ነው። ሕዝብ የሚኖረው በወንዶችና በሴቶች የሕይወት ሙላት ውስጥ ነው። እያንዳንዳቸው የየራሳቸው ኃላፊነትና እምነት የሚገነዘቡ ግለሰቦች ናቸው። የአንድ ፖለቲካ ማኅበረሰብ አባላት እንደ አንድ ሕዝብ በአንድ የተሳሰሩ ቢሆንም በግለሰብ ደረጃና በሚከተሏቸው ግቦች የየራሳቸው ሙሉ ነጻነት አላቸው። የአንድ ሕዝብ ዋና መለያ ባሕሪ በመንፈሳዊና በግብረ ገባዊ ደረጃ የአንድነት ምንጭ የሆነውን የሕይወትና እሴቶችን መጋራት ነው። ኅብረተሰብ መጀመሪያ መንፈሳዊ ተብሎ መታሰብ አለበት። በእነርሱም አማካይነትና በእውነት ብርሃን በመመራት ሰዎች ዕውቀታቸውን መካፈል፣ መብቶቻቸውን መጠቀምና ግዴታቸውን መፈጸም፣ መንፈሳዊ እሴቶችን ለመፈለግ መነሳሳት፣ በማንኛውም ሥርዓት ውስጥ ካለው ውበት እውነተኛ ደስታን በጋራ ማግኘት፣ የራሳቸውን ባህላዊ ቅርስ መልካም ነገሮች ለሌሎች ለማስተላለፍ ዝግጁ መሆንንና የሌሎችን መንፈሳዊ ስኬት የራሳቸው ለማድረግ በጉጉት መጣር ይኖርባቸዋል። እነዚህ ጥቅሞች በባህላዊ መገለጫዎች በኢኮኖሚያዊና በማህበራዊ ተቋማት በፖለቲካ እንቅስቃሴዎችና የፖለቲካ ቅርጾች በህጎች እንዲሁም አንድ ህብረተሰብ በተመሰረተባቸውና በቀጣይነትም ባዳበራቸው ሌሎች መዋቅሮች ሁሉ ላይ ተጽዕኖ ማሳደር ብቻ ሳይሆን ዓላማና ክልላዊ ይዘት እንዲኖራቸው ያደርጉታል። ለእያንዳንዱ ህዝብ በአጠቃላይ አንድ ነገር አለው። ነገር ግን በተለያዩ ምክንያቶች ብሔራዊ ድንበሮች ሁልጊዜ ከጎሳ ድንበሮች ጋር አንድ ላይሆኑ ይችላሉ። ስለዚህ በታሪክ ውስጥ ለብዙ ችግሮች መነሻ የሆኑ የአናሳዎች ጥያቄ ይነሳል። የቤተ ክርስቲያን የማስተማር ስልጣን እንደሚያረጋግጠው አናሳ ወገኖች የታወቁ መብቶችና ግዴታዎች ከሁሉም በላይ በህይወት የመኖር መብት ያላቸው ቡድኖች ናቸው። እነዚህም መብቶች በብዙ መንገዶች ይላል ይባሉ እጅግ በጣም ከከፋም በግልጽም ሆነ በስውር በሚካሄድ ጅምላ ጨፍጨፋ ሊነፈጉ ይችላሉ። ከዚህ በተጨማሪ አናሳ ወገኖች ቋንቋቸውን ጨምሮ ባህላቸውን የመጠቀም አምልኮ ስርዓት ጨምሮ ሃይማኖታዊ እምነቶቻቸውን የሚያዝ መብት አላቸው። መብቶቻቸውን በህጋዊ መንገድ ለማስከበር አናሳ ወገኖች የበለጠ የራስ ገዝ አስተዳደር ወይም ነጻነት ጭምር እንዲሰጣቸው እስከመጠየቅ ይደርሳሉ። እንዲህ አይነቱ ውስብስብ ሁኔታ ሲያጋጥም ውይይትና ድርድር ለሰላም ዋነኛ መንገድ ነው። በማንኛውም ሁኔታ ወደ አሸባሪነት ማዘንበል ተቀባይነት የለውም። የተፈለገውን ዓላማ ይጎዳል። አናሳ ወገኖች ግዴታ አለባቸው። ይህም ከሁሉም በላይ ለሚኖሩበት አገር የጋራ ጥቅም የመስራት ግዴታቸውን ያካትታል። በተለይም አናሳ ወገን የአባላቱን ነጻነትና ክብር የመጠበቅና አንዱ የብዙሃንን ባህል ለመቀበል ሲወስን እንኳን የእያንዳንዱን ውሳኔ የማክበር ግዴታ አለበት። ለሰብአዊ መብቶችን ማስከበር ማዳበር። ሰው የፖለቲካ ማህበረሰብ መሰረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረ ገባዊና ህጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ህግ የተመሰረተበትና በፖለቲካ ማህበረሰብ

0: ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃዎች ካልወሰዱ በስተቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎቻችንም መወጣትም አንችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት አንድ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃዎችን መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቁላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም።
1: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ
0: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በሚል አርዕስት ከታተመው መጽሐፍ የፖለቲካ ማኅበረሰብ በሚል አብይ አርዕስት ስር የፖለቲካ ማኅበረሰብ መሠረትና ዓላማ በሚል ንዑስ አርዕስት ስር ከአንቀጽ 384 እስከ አንቀጽ 389 ድረስ የቀረበውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስ ነው። ክቡራንና ክቡራት አድማጮቻችን፣ የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
2: ክቡራትና ክቡራን አድማጮቻችን፣ ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ግንቦት 12 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሥርዓተ አምልኮ ቤተ ክርስቲያንን የሚደግፍና እምነቷን የሚገልጽ መሆኑን ማስታወቃቸውን በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ሊባኖስን ጨምሮ በመካከለኛው ምስራቅ ሰላም እንዲሰፍን ጸሎት ማቅረባቸውን የተመለከተ ዘገባ በሁለተኛው የዜና ክፍላችን እናስደምጣችኋለን። በመጨረሻም አባ አንጦኒዮስ አልበርቶ ታዋቂ እመቤታችን ቅድስት ድንግል ማርያም ቤተ መቅደሶችን በማስመልከት ስለ ፋጢማ እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሥርዓተ አምልኮ ቤተ ክርስቲያንን የሚደግፍና እምነቷን የሚገልጽ መሆኑን አስታወቁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 12 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ታዳሚዎች ሳምንታዊውን የጠቅላላ ትምህርተ ክርስቶስ አስተምሮ ክፍል አቅርበዋል። ሁለተኛው የቫቲካን ጉባኤ ቅዱስ ያምልኮ ሥርዓትን በማስመልከት በመጀመሪያ ሰነዱ ላይ ባወጣው ደንብ ላይ በማስተንተን ባቀረቡት አስተምሮ ሥርዓተ አምልኮ ምእመናንን እንደሚደግፍና እያንዳንዱ የመሥዋዕተ ቅዳሴ ሥነ ሥርዓት በጸሎት ላይ ለምትገኝ ቤተ ክርስቲያን እውነተኛ ጥምቀት እንደሚሆን አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያደረጉትን ንግግር ሙሉ ትርጉም ከማቅረባችን በፊት ለዕለቱ የተመረጠውን የአዲስ ኪዳን ጥቅስ ከዚህ ቀጥሎ እናነብላችኋለን። በክርስቶስ ለማድረግ የወደደውን የሐሳቡን የፈቃዱን ምስጢር አስታውቆናል። በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል በዘመን ፍጻሜ እንዲሆን እንዳቀደው እንደ ፈቃዱና እንደ ምክሩ ሁሉን የሚያከናውን እንደ እርሱ ዓላማ የተወሰነን በክርስቶስ በርስትነት ተቀበለን። ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 9 እስከ 11። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያቀረቡትን የትምህርተ ክርስቶስ አስተምሮ ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e benvenuti. Iniziamo oggi una serie di catechesi sul primo documento promulgato dal Concilio Vaticano II, la Costituzione sulla Sacra Liturgia, Sacrosanctum Concilium.
1: ውድ ወንድሞችና እህቶች እንደምን አደራችሁ? እንኳን ደህና መጣችሁ። ዛሬ ሁለተኛው የቫቲካን ጉባኤ ባዘጋጀው በመጀመሪያው ሰነድ ላይ ስለ ትምህርተ ክርስቶስ የገለጻቸውን አዳዲስ ተከታታይ ደንቦችን መመልከት እንጀምራለን። ከደንቦቹ መካከል አንዱ ቅዱስ የአምልኮ ሥርዓትን የሚመለከት ነው። የጉባኤው አባቶች ይህንን ደንብ ሲያዘጋጁ በአምልኮ ሥርዓቶች ላይ ማሻሻያ ለማድረግ ብቻ ሳይሆን የኢየሱስ ክርስቶስ ቅዱስ ምስጢር የሆነው ቤተ ክርስቲያንን ስለሚያዋህዳትና ስለሚያስተሳስራት ሕያው ትስስር እንድናስብና እንድታጠናክር ለማድረግ ነው። በእርግጥም የአምልኮ ሥርዓት የዚህ ምስጢር ዋና ልብ ነው። የአምልኮ ሥርዓት ቤተ ክርስቲያን ከኢየሱስ ክርስቶስ ሕይወትን የምትቀበልበት ቦታ፣ ጊዜና አውድ ነው። ምክንያቱም በአምልኮ ሥርዓት ውስጥ የቤዛችን ሥራ ይፈጸማል። ይህም እናንተ ግን ከጨለማ ወደሚደንቅ ብርሃን የጠራችሁን የእርሱን አስደናቂ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ እግዚአብሔር ለራሱ ያደረጋችሁ ቅዱስ ሕዝብ ናችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9። ቤተ ክርስቲያን በ20ኛው ክፍለ ዘመን ውስጥ ባሳለፈቻቸው መጽሐፍ ቅዱሳዊ የቤተ ክርስቲያን አስተምሯዊና ሥርዓተ አምልኳዊ እድሳት ላይ እንደተገለጸው ጥያቄ ውስጥ ስለገባው ምስጢር ግልጽ እውነታን ያመለክታል። ይህም የእግዚአብሔር የማዳን ዕቅድ እንዲፈጸም ነው። ከሁሉ የተደበቀውንና በኢየሱስ ክርስቶስ የተገለጠውን ምስጢር በማስመልከት ሐዋርያው ቅዱስ ጳውሎስ ይህን ማረጋገጫ ይሰጠናል። በእርግጥ ስለ እናንተ ሲባል ስለ ተሰጠኝ ስለ እግዚአብሔር ጸጋ መጋቢነት ሰምታችኋል። አስቀድሜ ባጭሩ እንደ ጻፍኩ ይህን ምስጢር በመግለጽ አስታወቀኝ። ይህንንም ስታስቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህ ምስጢር አሁን ለቅዱሳኑ ሐዋርያትና ለነቢያት በመንፈስ እንደተገለጠው ባለፉት ትውልዶች ለነበሩት አልተገለጠም ነበር። ይህ የሆነው አሕዛብ አብረው እንዲወርሱ፣ በአንድ አካልም አብረው እንዲሆኑ፣ በወንጌልም አማካይነት በክርስቶስ ኢየሱስ የሆነውን የተስፋ ቃል አብረው እንዲካፈሉ ነው። ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 2 እስከ 3። እንግዲህ የክርስቲያን ምስጢር ይህ ነው። በምስጢራዊ መንገድ የተገለጠልን የብርሃነ ትንሣኤው ክስተት ማለትም የክርስቶስ ሕማማት፣ ሞቱ፣ ትንሣኤውና ክብሩ በሥርዓተ አምልኮ በኩል በትክክል ቀርቦልናል። ስለዚህም በኢየሱስ ክርስቶስ ስም በተሰበሰበው ጉባኤ ውስጥ በተሳተፍን ቁጥር በዚህ ምስጢር ውስጥ እንገባለን። ኢየሱስ ክርስቶስ ራሱ የቤተ ክርስቲያኑ ምስጢር ውስጣዊ ምንጭ ነው። የእግዚአብሔር ቅዱሳን ሕዝቦችም በመስቀል ላይ ከተወጋ ጎኑ የወጡ ናቸው። በቅዱስ አምልኮ ውስጥ በቅዱስ መንፈሱ ኃይል መሥራትን ይቀጥላል። ሙሽራይቱ የሆነች ቤተ ክርስቲያኑን ለአባቱ መሥዋዕት አድርጎ ይቀድሳታል፣ አንድ ያደርጋታል። ኢየሱስ ክርስቶስ በሚታወጀው ቅዱስ ቃል፣ በቅዱስ ቁርባን፣ በሚያከብሩት አገልጋዮች፣ በስሙ በሚሰበሰቡት ምእመናንና በከፍተኛ ደረጃ በሚቀርብ ቅዱስ ቁርባኑ ፍጹም ልዩ የሆነውን ክህነቱን ይለማመዳል። ቅዱስ አጎስጢኖስ ቤተ ክርስቲያን መሥዋዕተ ቅዳሴን በማቅረብ የኢየሱስ ክርስቶስን ጸጋ ትቀበላለች፣ ሥጋውም ትሆናለች ሲል ገልጿል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሠራላችሁ። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 22። ይህም ከክርስቶስ ጋር የሚያስተካክልና በኅብረት የሚያንጸን የቤዛችን ሥራ ነው። በመሥዋዕተ ቅዳሴ ውስጥ ይህ አንድነት የሚገኘው በአምልኮ ሥርዓቶችና በጸሎት ነው። የአምልኮ ሥርዓት ቤተ ክርስቲያን እምነቷን የምትገልጽበት መንገድ ነው። በተለመደው አገላለጽ የጸሎት ሥርዓት የአምልኮ ሥርዓት ነው። እንደዚሁም ይህ ሥርዓት የቤተ ክርስቲያንን ማንነት ይገልጻል። ለምእመናን የሚሰበክ ቅዱስ ቃል፣ የመሥዋዕተ ቅዳሴ ጸሎት፣ በእንቅስቃሴ የሚገለጡ ምልክቶች፣ ጸጥታዎችና ቦታዎች፣ ይህ ሁሉ በእግዚአብሔር አብ ስም በኢየሱስ ክርስቶስ አካልና በመንፈስ ቅዱስ ቤተ መቅደስ ውስጥ የተሰበሰቡ ምእመናንን ይወክላል፣ ቅርጽም ይሰጣል። ስለዚህ እያንዳንዱ የአምልኮ ሥነ ሥርዓት የቤተ ክርስቲያን እውነተኛ ጸሎት ይሆናል። የአምልኮ ሥነ ሥርዓቱ የኢየሱስ ክርስቶስን ምስጢር የሚያገለግል ከሆነ የቤተ ክርስቲያን እንቅስቃሴ የሚመራው ኃይሏ ሁሉ ወደሚፈስበት ነው ተብሎ ለምን እንደተጻፈ መረዳት ይቻላል። የቤተ ክርስቲያን ተግባር በሥርዓተ አምልኮ ብቻ የተወሰነ አለመሆኑ እውነት ነው። ሆኖም ግን እንቅስቃሴዋ ሁሉ፣ ስብከቷ፣ ድሆችን ማገልገሏ፣ የሰው ልጅ እውነታዎችን ማጀቧ ወደዚህ ግብ ይሰበስባል። ሥርዓተ አምልኮ ምእመናን በጌታችን ፋሲካ ውስጥ ዘወትር በአዲስ መልክ እንዲገቡ ይደግፋቸዋል። ስለዚህ በቃሉ ምስክርነት፣ በቅዱሳት ምስጢራት አከባበር፣ በጋራ ጸሎት፣ ለእምነትና ለተልእኳቸው ባላቸው ቁርጠኝነት ይታደሳሉ፣ ይበረታታሉ እና ይለወጣሉ። በሌላ አነጋገር በስርዓተ አምልኮ ተግባር ውስጥ የምእመናን ተሳትፎ አንዳንድ ጊዜ ውስጣዊና ውጫዊ ይሆናል። ይህ ማለት ደግሞ በእለት ተእለት ህይወታችን ውስጥ በሚታይ መንገድ በስነ ምግባርና በመንፈሳዊነት እንዲገለጥ መጠራትን የሚገልጽ ነው። የሚከበረው ስርዓተ አምልኮ ወደ ህይወት እንዲተረጎምና በስነ ስርዓቱ ላይ ተለማመዱትን ተጨባጭ ለማድረግ የሚያስችል ታማኝ ህልውና እንዲፈልግ ይጠይቃል። ህይወታችን ህያው መስዋዕት ቅዱስና በእግዚአብሔር ዘንድ ተቀባይነት ያለው የሚሆነውና መንፈሳዊ አምልኳችንን የሚያሟላው በዚህ መንገድ ነው። እንግዲህ ወንድሞች ሆይ ሰውነታችሁን ህያው መስዋዕት ቅዱስና እግዚአብሔርን ደስ የሚያሰኝ አድርጋችሁ እንድታቀርቡ በእግዚአብሔር ርኅራኄ ለምናችኋለሁ። ይህም መንፈሳዊ አገልግሎታችሁ ነው። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 በዚህ መንገድ በየቀኑ የሚቀርበው የአምልኮ ስርዓት በውስጡ ያሉትን የእግዚአብሔር ቅዱስ ቤተ መቅደስ አድርጎ ይገነባቸዋል። ሁሉንም በእንግድነት የሚቀበል ግልጽ ማህበረሰብ ይፈጥራል። በእርግጥም በመንፈስ ቅዱስ የተሞላ ነው። ከኢየሱስ ክርስቶስ ህይወት ጋር ያስተዋውቀናል። የእርሱ አካል ያደርገናል። በሁሉም መልኩ በክርስቶስ ውስጥ ያለውን የሰው ልጅ የአንድነት ምልክት ይወክላል። ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንዳሉት ዓለም አሁንም አያውቅም እንጂ ሁሉም ወደ በጉ ሰርግ ራት የተጋበዙ ናቸው። ራእይ 19 ቁጥር 9 ውድ ወንድሞቼ ሆይ በሚቀጥሉት የትምህርተ ክርስቶስ አስተምሮች ለመዳሰስ እድል እንዲሰጠን በአምልኮ ስርዓቶች፣ በመንፈሳዊ እንቅስቃሴ ምልክቶችና ከሁሉም በላይ ደግሞ በመሥዋዕተ ቅዳሴ ሥነ ሥርዓት ውስጥ የኢየሱስ ክርስቶስ ሕያው መገኘት ውስጣችንን እንዲቀርጽ እናድርግ።

ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዛሬው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያቀረቡት የተክላላ ትምህርተ ክርስቶስ ክፍል ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሊባኖስን ጨምሮ በመካከለኛው ምስራቅ ሰላም እንዲሰፍን ጸሎት አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 12 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ታዳሚዎች ሳምንታዊውን የጠቅላላ ትምህርተ ክርስቶስ አስተምሮ ክፍል ባቀረቡበት ወቅት የአርሜንያ ቤተክርስቲያን መንፈሳዊ መሪ ለሆኑት ብፁዕ ወቅዱስ አራም ቀዳማዊ ሰላምታ አቀርበው ሊባኖስን ጨምሮ በመካከለኛው ምስራቅ አገራት ሰላም እንዲሰፍን ምእመናን እንዲጸልዩ ጥሪያቸውን አቀርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 12 2018 ዓመተ ምህረት በኪልቅያ መንበር የአርሜንያ ሐዋርያዊት ቤተክርስቲያን መንፈሳዊ መሪ ለሆኑት ብፁዕ ወቅዱስ አራም ቀዳማዊ ሰላምታቸውን አቀርበዋል። በቫቲካን በሚገኘው ቅዱስ ጴጥሮስ አደባባይ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ተገናኝተው ሰላምታ የተለዋወጡት የአርሜንያ ሐዋርያዊት ቤተክርስቲያን መንፈሳዊ መሪ ብፁዕ ወቅዱስ አራም ቀዳማዊ ሰኞ ግንቦት 10 2018 ዓመተ ምህረት በቫቲካን ሐዋርያዊ ሕንጻ ውስጥ ተገናኝተው ከቅዱስነታቸው ጋር በህብረት መጸለያቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በረቡዕ ዕለት የጠቅላላ ትምህርተ ክርስቶስ አስተምሮ መጀመሪያ ላይ ባደረጉት ንግግር ብፁዕ ወቅዱስ አራም ቀዳማዊን እና ልዑካናቸውን በቫቲካን በመቀበላቸው የተሰማቸውን ደስታ ገልጸው የወንድማማችነት ጉብኝታቸው ቤተ ክርስቲያኖቻችን ወደ ሙሉ ኅብረት በምትጓዝበት በዚህ ወቅት ቀድሞውኑ በመካከላችን ያለውን የአንድነት ትስስር ለማጠናከር መልካም አጋጣሚ ነው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ መንፈስ ቅዱስ ዘንድ ባቀረቡት ጸሎት ብፁዕ ወቅዱስ አራም ቀዳማዊ ከልዑካናቸው ጋር ወደ ሐዋርያው ቅዱስ ጴጥሮስና ቅዱስ ጳውሎስ መካነ መቃብር የሚያደርጉትን መንፈሳዊ ንግደት እንዲባርክ ጸልየዋል። ይህ መንፈሳዊ ጉብኝታችሁና ስብሰባችሁ ወደ ሙሉ አንድነት በሚወስደው መንገድ ላይ ተጨማሪ እርምጃ እንድትወስዱ በቦታው የተገኙት በሙሉ ወደ እግዚአብሔር ዘንድ በብርቱ እንዲጸልዩ ጋብዛለሁ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም በሊባኖስና በመካከለኛው ምስራቅ ሰላም እንዲሰፍን ሁሉም ሰው እንዲጸልይ በማሳሰብ የዚህ አካባቢ ሕዝቦች በአመፅና በጦርነት እንደገና ተበታትነዋል ብለዋል። የኪልቅያ መንበር አብያተ ክርስቲያናት ሊባኖስን፣ ሶሪያን፣ ቆጵሮስን፣ ኩዌትን፣ የተባበሩት አረብ ኤምሬቶችን፣ የባሕረ ሰላጤውን ክልል፣ ኢራንን፣ ግሪክንና በደቡብና በሰሜን አሜሪካ የሚገኙ የአገራቱ ቤተ ክርስቲያናትን እንደሚያካትት ታውቋል። እንደ ጎርጎሮሳውያኑ ከ1930 ዓመተ ምህረት ጀምሮ የኪልቅያ ታላቋ ቤተ ክርስቲያን ጠቅላይ ጽሕፈት ቤት የሊባኖስ ከተማ በሆነች አንቲሊያስ እንደሚገኝ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከብፁዕ ወቅዱስ አራም ቀዳማዊ ጋር ሰኞ ግንቦት 10 2018 ዓመተ ምህረት በተገናኙበት ወቅት የሊባኖስን ሕዝብ በዕለታዊ ጸሎታቸው እንደሚያስታውሷቸውና ለመካከለኛው ምስራቅ አብያተ ክርስቲያናትም ያላቸውን አሳቢነት አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 12 2018 ዓመተ ምህረት ባቀረቡት የጠቅላላ ትምህርተ ክርስቶስ አስተምሮ ብፁዕ ወቅዱስ አራም ቀዳማዊ ለክርስቲያኖች የአንድነት እንቅስቃሴ በተለይም በካቶሊካዊት ቤተ ክርስቲያንና በምስራቃዊ ኦርቶዶክስ አብያተ ክርስቲያናት መካከል በሚደረግ ስነ መለኮታዊ ውይይት ባላቸው የማያቋርጥ የግል ቁርጠኝነት አመስግነዋቸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው መደምደሚያ አእምሮን ወደሚያበራ ቅዱስ ጎርጎሪዮስ፣ ወደ ናርየግ ቅዱስ ጎርጎሪዮስ፣ ወደ ጸጋው ቅዱስ ነርሴስ እና ከሁሉም በላይ የእግዚአብሔር እናት የእመቤታችን ቅድስት ድንግል ማርያም አማላጅነት በአንድነት እንለምን ብለው ይህም ሁላችን የምንፈልገውን ሙሉ አንድነት እንድናገኝ ያግዘናል ሲሉ አስረድተዋል።

ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ አባ አንቶኒዮስ አልበርቶ በዓለም ዙሪያ የሚገኙ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው ስለ ፋጢማ እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናቀርብላችኋለን። ታሪኩን የማቀርብላችሁ ዮሐንስ መኮንን ነኝ። የፋጢማ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ የሚገኘው በፖርቱጋል አገር ነው። የፋጢማ እመቤታችን ቤተ መቅደስ የመቁጠሪያ እመቤታችን ባዚሊካ በመባል ይታወቃል። ከመቁጠሪያ እመቤታችን ባዚሊካ በተጨማሪ እመቤታችን ለሶስቱ ልጆች ስትገለጥ በተቀመጠችበት በትልቁ የሾላ ዛፍ ስፍራ የተሰራው ሎስ ፒሬስ የሚባለው ቤተ ጸሎት የኢየሱስ ቅዱስ ልብ ሐውልት እመቤታችን እጅግ ቅድስት ድንግል ማርያም ለሶስቱም ልጆች ማለትም ለሉቺያ ዶ ሳንቶስና ለአጎቷ ልጆች ጃቺንታና ፍራንቸስኮ ማርቶ ለመጀመሪያ ጊዜ በታየችበት ስፍራ የተሰራው ቤተ ጸሎት ይገኛል። በየወሩ 13ኛው ቀን እንደ አውሮፓውያኑ አቆጣጠር ከግንቦት 13 ቀን 1917 ዓመተ ምህረት እስከ ጥቅምት 13 ቀን 1917 ዓመተ ምህረት ድረስ ሉቺያና ሁለቱም ያጎቷ ልጆች እመቤታችን ቅድስት ድንግል ማርያምን ያዩዋት እንደነበር ይነገራል። በዚያን ጊዜ ሉቺያ የ10 ዓመት ልጅ፣ ፍራንቸስኮ የ9 ዓመት ልጅ፣ ጃቺንታ ደግሞ የ7 ዓመት ልጅ ነበረች። ልጆቹ ስለ እመቤታችን እጅግ ቅድስት ድንግል ማርያም መገለጽ ሲተርኩ ከእርሷ መገለጥ በፊት የሰላም መልአክ ይታያቸው እንደነበር ይናገሩ ነበር። ይኸውም የሰላም መልአክት ድሮም ማለትም ከእመቤታችን ማርያም መገለጥ በፊት እንደ ጎርጎሮሳውያኑ በ1916 ዓመተ ምህረት ታይቷቸው እንደነበርም ይተርካሉ። ሉቺያ በበኩሏ ስለ እመቤታችን እጅግ ቅድስት ድንግል ማርያም መገለጥ ስትናገር ማርያም ከፀሐይ የበለጠ ብሩህ ብርሃን ያላት፣ ከመስተዋት ድንጋይ የበለጠ ሁኔታ ብርሃን የምታስተላልፍ፣ በሚያንጸባርቅ ውሃ የተሞላች፣ በሚያቃጥሉ የፀሐይ ጮራዎች የተከበበች ነበረች ብላለች። ከሉቺያ ምስክርነት እንደምንረዳው እመቤታችን እጅግ ቅድስት ድንግል ማርያም ለሦስቱም ልጆች በመጀመሪያ ያለቻቸው ኃጢአተኞችን ለማዳን ተጋድለው አድርጉ ይል ነበር። በዚህ አይነት ወገባቸውን በጣም አጭር በሆኑ ገመዶች ይታጠቁ ነበር። በጣም ሙቀታማ በነበሩ ቀናትም ውሃ መጠጣት ይተዉ ነበር። ብዙ ተመሳሳይ የተጋድሎ ተግባራት ይፈጽሙ እንደነበርም ይነገራል። ከሁሉም እጅግ በጣም ጠቃሚ መልእክት እመቤታችን እጅግ ቅድስት ድንግል ማርያም በፋጢማ የመገለጿ ምስክር ለነበሩ ለሦስቱም ልጆች አበክራ አደራ ያለቻቸው የመቁጠሪያ ጸሎት በየቀኑ እንዲደግሙ ነበር። ይኸውም ለዓለም ሰላም ሆነ ለግል ሰላምም ቢሆን የመቁጠሪያ ጸሎት ወሳኝ ነገር መሆኑን እንዲረዱ ለልጆቹ ደጋግማ እንደተናገረችም ከቤተ መቅደሱ ታሪክ ለመረዳት እንችላለን። በሌላ በኩል ደግሞ እመቤታችን እጅግ ቅድስት ድንግል ማርያም የታየቻቸው ልጆች ዘመዶች ሳይቀሩ በዚያን ጊዜ የአንደኛው ዓለም ጦርነት ተዋጊዎች ነበሩ። ሉቺያ ዶ ሳንቶስ ከዓመታት በኋላ እንደተረከችው በሁለተኛው የመገለጿ ዕለት ማለትም እንደ አውሮፓውያኑ አቆጣጠር በሰኔ 13 ቀን 1917 ዓ ም እመቤታችን እጅግ ቅድስት ድንግል ማርያም ጃቺንታና ፍራንቸስኮስ በልጅነታቸው እንደሚሞቱ ተናግራ ነበር። ሉቺያም በበኩሏ ቶሎ ብለሽ ጃቺንታንና ፍራንቸስኮስን ወደ ሰማይ ውሰጃቸው እንዳለቻትና እመቤታችንም በእርግጥ በቶሎ ወደ ሰማይ እወስዳቸዋለሁ፣ አንቺ ግን በዓለም ላይ ትንሽ ትቆያለሽ፣ ምክንያቱም ጌታ ኢየሱስ እኔ በዓለም ላይ እንድታወቅና እንድወደድ ይፈልጋልና በአንቺም አማካኝነት በዓለም ላይ የእኔ እጅግ ንጹሕ ልብ አክብሮት እንዲስፋፋም ይፈልጋልና እንዳለቻትም ከሉቺያ ምስክርነት ለመረዳት ይቻላል። በእርግጥም ፍራንቸስኮስና ጃቺንታ ከእመቤታችን በፋጢማ ከመገለጥ 2 ዓመት በኋላ ማለትም እንደ ጎርጎሮሳውያኑ 1919 ዓመተ ምህረት እንደ ሞቱ ከፋጢማ የእመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ ታሪክ ለመረዳት ይቻላል። በሌላ በኩል ደግሞ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በግንቦት 13 2000 ዓመተ ምህረት ፍራንቸስኮስንና ጃቺንታን ብፁዓን ናቸው ብለው በይፋ አውጀዋል። በተጨማሪም ደግሞ እንደ ጎርጎሮሳውያኑ በግንቦት 13 2017 ዓመተ ምህረት ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍራንቸስካንና ጃቺንታን ቅዱሳን ናቸው ብለው በይፋ አውጀዋል። እነዚህም በሰማዕትነት ሳይሞቱ ቅዱሳን የተባሉት የመጀመሪያዎቹ ሕፃናት ቅዱሳን ናቸው። ስለ ሦስቱ የፋጢማ ምስክሮች ከተነሳ ደግሞ በአንደኛው ምስጢር እመቤታችን እጅግ ቅድስት ድንግል ማርያም ለሦስቱም ልጆች የገሃነመ እሳትን አሰቃቂ ሁኔታ እንዳሳየቻቸው መስክረዋል። በሁለተኛው ምስጢር ደግሞ ስለ አንደኛው የዓለም ጦርነት መጠናቀቅና ስለ ሁለተኛው የዓለም ጦርነት መጀመር እመቤታችን እጅግ ቅድስት ድንግል ማርያም ለሦስቱም ልጆች ነግራቸዋለች። በተጨማሪም በሁለተኛው ምስጢር ራሽያ ለእመቤታችን ማርያም እጅግ ንጹሕ ልብ የተለየ እንዲሆን እንደምትፈልግ ነግራቸዋለች።
ብዙዎቹ እንደሚገምቱት ይህን የእመቤታችን እጅ ቅድስት ድንግል ማርያምን ምኞት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በመጋቢት 25/1984 ዓመተ ምህረት ተግባራዊ አድርገዋል። ይሁም የተባበሩት የሶቪየት መንግስታት እንደ አውሮፓውያኑ አቆጣጠር በታህሳስ 26/1991 ዓመተ ምህረት ከመበታተናቸው በፊት ለመላው ዓለም ለራሽያም ጭምር ሐዋርያዊ ብራኪያቸውን በመስጠት ነበር። የፋጢማ የሶስተኛው ምስክር በቫቲካን ተደብቆ የቆየ ሲሆን አንድ ርዕሰ ሊቃነ ጳጳሳት ከሌሎች ብዙ ጳጳሳትና ካህናት ጋር በመስቀል ስር በተራራ ላይ በወታደሮች እንደሚገደሉ ይናገር ነበር። ቤተ ክርስቲያን ሶስተኛውን ምስጢር እንደ ጎርጎሮሳውያኑ በግንቦት 13/1981 ዓመተ ምህረት ቱርካዊው ታጣቂ መሐመድ አሊ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስን ለመግደል በቅዱስ ጴጥሮስ አደባባይ ካደረገው ሙከራ ጋር ታያይዘዋለች። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ራሳቸው ከግድያ ሙከራ ሕይወታቸውን የጠበቀችው የፋጢማው እመቤታችን እጅ ቅድስት ድንግል ማርያም እንደነበረች ተናግረዋል። ይኸውም እርሷ በመገለጥ የጥይቱ መርዝ እንዲከሽፍ እንዳደረገችውና ወደ ሆስፒታል በሩጫ ሲወሰዱ አእምሯቸውን ሳይስቱ እርሷን እየተመለከቱ እንዲቆዩ እንደረዳቻቸው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ተናግረው ነበር። የፋጢማው እመቤታችን እጅ ቅድስት ድንግል ማርያም የመጀመሪያው ቤተ መቅደስ ሥራ የተጀመረው እንደ ጎርጎሮሳውያኑ በ1928 ዓመተ ምህረት ሲሆን የተመረቀው እንደ ጎርጎሮሳውያኑ በጥቅምት ወር 1953 ዓመተ ምህረት ነበር። የፋጢማ እመቤታችን እጅ ቅድስት ድንግል ማርያም አክብሮት እንዲስፋፋ አያሌ ርዕሰ ሊቃነ ጳጳሳት ከፍተኛ አስተዋጽኦ እንዳደረጉ የሚታወስ ነው። ለምሳሌ ርዕሰ ሊቃነ ጳጳሳት ፒዮስ 12ኛው እንደ ጎርጎሮሳውያኑ በግንቦት 13/1942 ዓመተ ምህረት እና በህዳር 1 ቀን 1950 ዓመተ ምህረት እመቤታችን እጅ ቅድስት ድንግል ማርያም አክብሮት እንዲስፋፋ በሐዋርያዊ መልእክታቸው አደራ ብለው ነበር። እንዲሁም ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ 6ኛ እንደ ጎርጎሮሳውያኑ በግንቦት 13/1967 ዓመተ ምህረት ከእህት ሉቺያ ጋር አብረው ለመጸለይ ወደ ፋጢማ መሄዳቸው ይታወሳል። በበኩላቸው ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በግንቦት 13/1981 ዓመተ ምህረት ከተደረገባቸው የግድያ ሙከራ ሕይወታቸውን ስለጠበቀች የፋጢማ እመቤታችን እጅ ቅድስት ድንግል ማርያምን ለማመስገን እንደ ጎርጎሮሳውያኑ በግንቦት 12/1987 ዓመተ ምህረት እንደ መንፈሳዊ ተጓዥ ወደ ፋጢማ በመሄድ በማግስቱ የዓመታዊ ክብረ በዓሏ ተካፋይ እንደነበሩ ይነገራል። በዚያም አጋጣሚ ማለትም እንደ ጎርጎሮሳውያኑ በግንቦት 13/1987 ዓመተ ምህረት የሰውን ልጅ በሙሉ አደራ ለእመቤታችን እጅግ ንጹሕ ልብ እንደሰጡም ይነገራል። የፋጢማ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ዋና ዓመታዊ ክብረ በዓል የሚከበረው እንደ ጎርጎሮሳውያኑ በግንቦት 13 ቀንና በጥቅምት 13 ቀን ነው። በሌላ በኩል ደግሞ ዓመቱን በሙሉ በበጋ ወራት ብዙ ምዕመናን ወደ ፋጢማ መንፈሳዊ ጉዞ እንደሚያደርጉ ይታወሳል። በተለይም ደግሞ እንደ ጎርጎሮሳውያኑ በየዓመቱ በግንቦት 13 ቀንና በጥቅምት 13 ቀን 75,000 ያህል መንፈሳውያን ተጓዦች በትንሿ የፋጢማ ከተማ እመቤታችን እጅ ቅድስት ድንግል ማርያምን ለማክበር ይሰበሰባሉ። ሕይወታችን ለፋጢማ እመቤታችን እጅ ቅድስት ድንግል ማርያም ቅዱስ ልብ የተለየ ይሁን። የፋጢማ እመቤታችን እጅ ቅድስት ድንግል ማርያም ሕይወታችንን ከክፉ አደጋ ሁሉ ትታደግልን። ክቡራትና ክቡራን አድማጮቻችን ለረቡዕ ግንቦት 12 2018 ዓመተ ምህረት ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ግንቦት 12 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሥርዓተ አምልኮ ቤተ ክርስቲያንን የሚደግፍና እምነቷን የሚገልጽ መሆኑን ማስተዋወቃቸውን በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ሊባኖስን ጨምሮ በመካከለኛው ምስራቅ ሰላም እንዲሰፍን ጸሎት ማቅረባቸውን የተመለከተ ዘገባ በሁለተኛው የዜና ክፍላችን

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ስርዓተ አምልኮ ቤተክርስቲያንን የሚደግፍና እምነቷን የሚገልጽ መሆኑን አስታወቁ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 12 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ታዳሚዎች ሳምንታዊውን የጠቅላላ ትምህርተ ክርስቶስ አስተምሮ ክፍል አቀርበዋል። ሁለተኛው የቫቲካን ጉባኤ ቅዱስ ያምልኮ ስርዓትን በማስመልከት በመጀመሪያ ሰነዱ ላይ ባወጣው ደንብ ላይ በማስተንተን ባቀረቡት አስተምሮ ስርዓተ አምልኮ ምእመናንን እንደሚደግፍና እያንዳንዱ የመስዋዕተ ቅዳሴ ስነ ስርዓት በጸሎት ላይ ለምትገኝ ቤተክርስቲያን እውነተኛ ጥምቀት እንደሚሆን አስረድተዋል። ክብራትና ክብራን አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያደረጉት ንግግር ሙሉ ትርጉም ከመቅረባችን በፊት ለዕለቱ የተመረጠውን የአዲስ ኪዳን ጥቅስ ከዚህ ቀጥሎ እናነብላችኋለን። በክርስቶስ ለማድረግ የወደደውን ያሳቡን የፈቃዱን ምስጢር አስተውቆናል። በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል በዘመን ፍጻሜ እንዲሆን እንዳቀደው እንደ ፈቃዱና እንደ ምክሩ ሁሉን የሚያከናውን እንደ እርሱ ዓላማ የተወሰነን በክርስቶስ በርስትነት ተቀበለን። ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 9 እስከ 11። ክብሯትና ክብሯን አድማጮቻችን ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያቀረቡትን የትምህርተ ክርስቶስ አስተምሮ ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e benvenuti. Iniziamo oggi una serie di catechesi sul primo documento promulgato dal Concilio Vaticano II, la Costituzione sulla Sacra Liturgia, Sacrosanctum Concilium.
1: ውድ ወንድሞችና እህቶች እንደምን አደራችሁ? እንኳን ደህና መጣችሁ። ዛሬ ሁለተኛው የቫቲካን ጉባኤ ባዘጋጀው በመጀመሪያው ሰነድ ላይ ስለ ትምህርተ ክርስቶስ የገለጻቸውን አዳዲስ ተከታታይ ደንቦችን መመልከት እንጀምራለን። ከደንቦቹ መካከል አንዱ ቅዱስ የአምልኮ ሥርዓትን የሚመለከት ነው። የጉባኤው አባቶች ይህንን ደንብ ሲያዘጋጁ በአምልኮ ሥርዓቶች ላይ ማሻሻያ ለማድረግ ብቻ ሳይሆን የኢየሱስ ክርስቶስ ቅዱስ ምስጢር የሆነው ቤተክርስቲያንን ስለሚያዋህዳትና ስለሚያስተሳስራት ሕያው ትስስር እንድናስብና እንድታጠናክር ለማድረግ ነው። በእርግጥም የአምልኮ ሥርዓት የዚህ ምስጢር ዋና ልብ ነው። የአምልኮ ሥርዓት ቤተክርስቲያን ከኢየሱስ ክርስቶስ ሕይወትን የምትቀበልበት ቦታ፣ ጊዜና አውድ ነው። ምክንያቱም በአምልኮ ሥርዓት ውስጥ የቤዛችን ሥራ ይፈጸማል። ይህም እናንተ ግን ከጨለማ ወደሚደንቅ ብርሃን የጠራችሁን የእርሱን አስደናቂ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ እግዚአብሔር ለራሱ ያደረጋችሁ ቅዱስ ሕዝብ ናችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9። ቤተ ክርስቲያን በ20ኛው ክፍለ ዘመን ውስጥ ባሳለፈቻቸው መጽሐፍ ቅዱሳዊ የቤተ ክርስቲያን አስተምሯዊና ሥርዓተ አምልኳዊ ዕድሳት ላይ እንደተገለጸው ጥያቄ ውስጥ ስለገባው ምስጢር ግልጽ እውነታን ያመለክታል። ይህም የእግዚአብሔር የማዳን ዕቅድ እንዲፈጸም ነው። ከሁሉ የተደበቀውንና በኢየሱስ ክርስቶስ የተገለጠውን ምስጢር በማስመልከት ሐዋርያው ቅዱስ ጳውሎስ ይህን ማረጋገጫ ይሰጠናል። በእርግጥ ስለናንተ ሲባል ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት ሰምታችኋል። አስቀድሜ ባጭሩ እንደጻፍኩ ይህን ምስጢር በመግለጽ አስተዋወቀኝ። ይህንንም ስታስቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህ ምስጢር አሁን ለቅዱሳኑ ሐዋርያትና ለነቢያት በመንፈስ እንደተገለጠው ባለፉት ትውልዶች ለነበሩት አልተገለጠም ነበር። ይህ የሆነው አሕዛብ አብረው እንዲወርሱ፣ በአንድ አካልም አብረው እንዲሆኑ፣ በወንጌልም አማካይነት በክርስቶስ ኢየሱስ የሆነውን የተስፋ ቃል አብረው እንዲካፈሉ ነው። ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 2 እስከ 3። እንግዲህ የክርስቲያን ምስጢር ይህ ነው። በምስጢራዊ መንገድ የተገለጠልን የብርሃነ ትንሣኤው ክስተት ማለትም የክርስቶስ ሕማማት፣ ሞቱ፣ ትንሣኤውና ክብሩ በሥርዓተ አምልኮ በኩል በትክክል ቀርቦልናል። ስለዚህም በኢየሱስ ክርስቶስ ስም በተሰበሰበው ጉባኤ ውስጥ በተሳተፍን ቁጥር በዚህ ምስጢር ውስጥ እንገባለን። ኢየሱስ ክርስቶስ ራሱ የቤተ ክርስቲያኑ ምስጢር ውስጣዊ ምንጭ ነው። የእግዚአብሔር ቅዱሳን ሕዝቦችም በመስቀል ላይ ከተወጋ ጎኑ የወጡ ናቸው። በቅዱስ አምልኮ ውስጥ በቅዱስ መንፈሱ ኃይል መሥራትን ይቀጥላል። ሙሽራይቱ የሆነች ቤተ ክርስቲያኑን ለአባቱ መሥዋዕት አድርጎ ይቀድሳታል፣ አንድ ያደርጋታል። ኢየሱስ ክርስቶስ በሚታወጀው ቅዱስ ቃል፣ በቅዱስ ቁርባን፣ በሚያከብሩት አገልግሎት

አገልጋዮች በስሙ በሚሰበሰቡት ምእመናንና በከፍተኛ ደረጃ በሚቀርብ ቅዱስ ቁርባኑ ፍጹም ልዩ የሆነውን ክህነቱን ይለማመዳል። ቅዱስ አጎስጢኖስ ቤተ ክርስቲያን መስዋዕተ ቅዳሴን በማቅረብ የኢየሱስ ክርስቶስን ጸጋ ትቀበላለች፣ ሥጋውም ትሆናለች ሲል ገልጿል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 22 ይህም ከክርስቶስ ጋር የሚያስተካክልና በኅብረት የሚያንጸን የቪዛችን ሥራ ነው። በመሥዋዕተ ቅዳሴ ውስጥ ይህ አንድነት የሚገኘው በአምልኮ ሥርዓቶችና በጸሎት ነው። የአምልኮ ሥርዓት ቤተ ክርስቲያን እምነቷን የምትገልጽበት መንገድ ነው። በተለመደው አገላለጽ የጸሎት ሥርዓት የአምልኮ ሥርዓት ነው። እንደዚሁም ይህ ሥርዓት የቤተ ክርስቲያንን ማንነት ይገልጻል። ለምእመናን የሚሰበክ ቅዱስ ቃል፣ የመሥዋዕተ ቅዳሴ ጸሎት፣ በእንቅስቃሴ የሚገለጡ ምልክቶች፣ ጸጥታዎችና ቦታዎች፣ ይህ ሁሉ በእግዚአብሔር አብ ስም በኢየሱስ ክርስቶስ አካልና በመንፈስ ቅዱስ ቤተ መቅደስ ውስጥ የተሰበሰቡ ምእመናንን ይወክላል፣ ቅርጽም ይሰጣል። ስለዚህ እያንዳንዱ የአምልኮ ሥነ ሥርዓት የቤተ ክርስቲያን እውነተኛ ጸሎት ይሆናል። የአምልኮ ሥነ ሥርዓቱ የኢየሱስ ክርስቶስን ምስጢር የሚያገለግል ከሆነ የቤተ ክርስቲያን እንቅስቃሴ የሚመራው ኃይሏ ሁሉ ወደሚፈስበት ነው ተብሎ ለምን እንደ ተጻፈ መረዳት ይቻላል። የቤተ ክርስቲያን ተግባር በሥርዓት አምልኮ ብቻ የተወሰነ አለመሆኑ እውነት ነው። ሆኖም ግን እንቅስቃሴዋ ሁሉ፣ ስብከቷ፣ ድሆችን ማገልገሏ፣ የሰው ልጅ እውነታዎችን ማጀቧ ወደዚህ ግብ ይሰበስባል። ሥርዓት አምልኮ ምእመናን በጌታችን ፋሲካ ውስጥ ዘወትር በአዲስ መልክ እንዲገቡ ይደግፋቸዋል። ስለዚህ በቃሉ ምስክርነት፣ በቅዱሳት ምስጢራት አከባበር፣ በጋራ ጸሎት፣ ለእምነትና ለተልእኳቸው ባላቸው ቁርጠኝነት ይታደሳሉ፣ ይበረታታሉ እና ይለወጣሉ። በሌላ አነጋገር በሥርዓት አምልኮ ተግባር ውስጥ የምእመናን ተሳትፎ አንዳንድ ጊዜ ውስጣዊና ውጫዊ ይሆናል። ይህ ማለት ደግሞ በዕለት ተዕለት ሕይወታችን ውስጥ በሚታይ መንገድ በሥነ ምግባርና በመንፈሳዊነት እንዲገለጥ መጠራትን የሚገልጽ ነው። የሚከበረው ሥርዓት አምልኮ ወደ ሕይወት እንዲተረጎምና በሥነ ሥርዓቱ ላይ የተለማመዱትን ተጨባጭ ለማድረግ የሚያስችል ታማኝ ሕልውና እንዲፈልግ ይጠይቃል። ሕይወታችን ሕያው መሥዋዕት፣ ቅዱስና በእግዚአብሔር ዘንድ ተቀባይነት ያለው የሚሆነውና መንፈሳዊ አምልኳችንን የሚያሟላው በዚህ መንገድ ነው። እንግዲህ ወንድሞች ሆይ ሰውነታችሁን ሕያው መሥዋዕት፣ ቅዱስና እግዚአብሔርን ደስ የሚያሰኝ አድርጋችሁ እንድታቀርቡ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም መንፈሳዊ አገልግሎታችሁ ነው። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 በዚህ መንገድ በየቀኑ የሚቀርበው የአምልኮ ሥርዓት በውስጡ ያሉትን የእግዚአብሔር ቅዱስ ቤተ መቅደስ አድርጎ ይገነባቸዋል። ሁሉንም በእንግድነት የሚቀበል ግልጽ ማኅበረሰብ ይፈጥራል። በእርግጥም በመንፈስ ቅዱስ የተሞላ ነው። ከኢየሱስ ክርስቶስ ሕይወት ጋር ያስተዋውቀናል፣ የእርሱ አካል ያደርገናል። በሁሉም መልኩ በክርስቶስ ውስጥ ያለውን የሰው ልጅ የአንድነት ምልክት ይወክላል። ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንዳሉት ዓለም አሁንም አያውቅም እንጂ ሁሉም ወደ በጉ ሰርግ ራት የተጋበዙ ናቸው። ራእይ 19 ቁጥር 9 ውድ ወንድሞቼ ሆይ በሚቀጥሉት የትምህርተ ክርስቶስ አስተምሮች ለመዳሰስ ዕድል እንዲሰጠን በአምልኮ ሥርዓቶች፣ በመንፈሳዊ እንቅስቃሴ ምልክቶችና ከሁሉም በላይ ደግሞ በመሥዋዕተ ቅዳሴ ሥነ ሥርዓት ውስጥ የኢየሱስ ክርስቶስ ሕያው መገኘት ውስጣችንን እንዲቀርጽ እናድርግ።

ክቡራትና ክቡራን አድማጮቻችን ከዚህ በላይ የሰማችሁት ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በዛሬው ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያቀረቡት የተክላላ ትምህርተ ክርስቶስ ክፍል ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ሊባኖስን ጨምሮ በመካከለኛው ምስራቅ ሰላም እንዲሰፍን ጸሎት አቀረቡ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ረቡዕ ግንቦት 12 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ታዳሚዎች ሳምንታዊውን የጠቅላላ ትምህርተ ክርስቶስ አስተምሮ ክፍል ባቀረቡበት ወቅት የአርሜኒያ ቤተክርስቲያን መንፈሳዊ መሪ ለሆኑት ብፁዕ ወቅዱስ አራም ቀዳማዊ ሰላምታ አቀርበው ሊባኖስን ጨምሮ በመካከለኛው ምስራቅ አገራት ሰላም እንዲሰፍን ምእመናን እንዲጸልዩ ጥሪያቸውን አቀርበዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ረቡዕ ግንቦት 12 2018 ዓመተ ምህረት በኪልቅያ መንበር የአርሜኒያ ሐዋርያዊት ቤተክርስቲያን መንፈሳዊ መሪ ለሆኑት ብፁዕ ወቅዱስ አራም ቀዳማዊ ሰላምታቸውን አቀርበዋል። በቫቲካን በሚገኘው ቅዱስ ጴጥሮስ አደባባይ ከርዕሰ ሊቃነ ጳጳሳት ሌዎ 14ኛ ጋር ተገናኝተው ሰላምታ የተለዋወጡት የአርሜኒያ ሐዋርያዊት ቤተክርስቲያን መንፈሳዊ መሪ ብፁዕ ወቅዱስ አራም ቀዳማዊ ሰኞ ግንቦት 10 2018 ዓመተ ምህረት በቫቲካን ሐዋርያዊ ሕንጻ ውስጥ ተገናኝተው ከቅዱስነታቸው ጋር በህብረት መጸለያቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በረቡዕ ዕለት የጠቅላላ ትምህርተ ክርስቶስ አስተምሮ መጀመሪያ ላይ ባደረጉት ንግግር ብፁዕ ወቅዱስ አራም ቀዳማዊን እና ልዑካናቸውን በቫቲካን በመቀበላቸው የተሰማቸውን ደስታ ገልጸው የወንድማማችነት ጉብኝታቸው ቤተ ክርስቲያኖቻችን ወደ ሙሉ ኅብረት በምትጓዝበት በዚህ ወቅት ቀድሞውኑ በመካከላችን ያለውን የአንድነት ትስስር ለማጠናከር መልካም አጋጣሚ ነው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ወደ መንፈስ ቅዱስ ዘንድ ባቀረቡት ጸሎት ብፁዕ ወቅዱስ አራም ቀዳማዊ ከልዑካናቸው ጋር ወደ ሐዋርያው ቅዱስ ጴጥሮስና ቅዱስ ጳውሎስ መካነ መቃብር የሚያደርጉትን መንፈሳዊ ንግደት እንዲባርክ ጸልየዋል። ይህ መንፈሳዊ ጉብኝታችሁና ስብሰባችሁ ወደ ሙሉ አንድነት በሚወስደው መንገድ ላይ ተጨማሪ እርምጃ እንድትወስዱ በቦታው የተገኙት በሙሉ ወደ እግዚአብሔር ዘንድ በብርቱ እንዲጸልዩ ጋብዛለሁ ብለዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በመቀጠልም በሊባኖስና በመካከለኛው ምስራቅ ሰላም እንዲሰፍን ሁሉም ሰው እንዲጸልይ በማሳሰብ የዚህ አካባቢ ሕዝቦች በአመፅና በጦርነት እንደገና ተበታትነዋል ብለዋል። የኪልቅያ መንበር አብያተ ክርስቲያናት ሊባኖስን፣ ሶሪያን፣ ቆጵሮስን፣ ኩዌትን፣ የተባበሩት አረብ ኤምሬቶችን፣ የባሕረ ሰላጤውን ክልል፣ ኢራንን፣ ግሪክንና በደቡብና በሰሜን አሜሪካ የሚገኙ የአገራቱ ቤተ ክርስቲያናትን እንደሚያካትት ታውቋል። እንደ ጎርጎሮሳውያኑ ከ1930 ዓመተ ምህረት ጀምሮ የኪልቅያ ታላቋ ቤተ ክርስቲያን ጠቅላይ ጽሕፈት ቤት የሊባኖስ ከተማ በሆነች አንቲሊያስ እንደሚገኝ ታውቋል። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ከብፁዕ ወቅዱስ አራም ቀዳማዊ ጋር ሰኞ ግንቦት 10 2018 ዓመተ ምህረት በተገናኙበት ወቅት የሊባኖስን ሕዝብ በዕለታዊ ጸሎታቸው እንደሚያስታውሷቸውና ለመካከለኛው ምስራቅ አብያተ ክርስቲያናትም ያላቸውን አሳቢነት አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ረቡዕ ግንቦት 12 2018 ዓመተ ምህረት ባቀረቡት የጠቅላላ ትምህርተ ክርስቶስ አስተምሮ ብፁዕ ወቅዱስ አራም ቀዳማዊ ለክርስቲያኖች የአንድነት እንቅስቃሴ በተለይም በካቶሊካዊት ቤተ ክርስቲያንና በምስራቃዊ ኦርቶዶክስ አብያተ ክርስቲያናት መካከል በሚደረግ ስነ መለኮታዊ ውይይት ባላቸው የማያቋርጥ የግል ቁርጠኝነት አመስግነዋቸዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በንግግራቸው መደምደሚያ አእምሮን ወደሚያበራ ቅዱስ ጎርጎሪዮስ፣ ወደ ናርየግ ቅዱስ ጎርጎሪዮስ፣ ወደ ጸጋው ቅዱስ ነርሴስ እና ከሁሉም በላይ የእግዚአብሔር እናት የእመቤታችን ቅድስት ድንግል ማርያም አማላጅነት በአንድነት እንለምን ብለው ይህም ሁላችን የምንፈልገውን ሙሉ አንድነት እንድናገኝ ያግዘናል ሲሉ አስረድተዋል።

ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ አባ አንቶኒዮስ አልበርቶ በዓለም ዙሪያ የሚገኙ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው ስለ ፋጢማ እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናቀርብላችኋለን። ታሪኩን የማቀርብላችሁ ዮሐንስ መኮንን ነኝ። የፋጢማ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ የሚገኘው በፖርቱጋል አገር ነው። የፋጢማ እመቤታችን ቤተ መቅደስ የመቁጠሪያ እመቤታችን ባዚሊካ በመባል ይታወቃል። ከመቁጠሪያ እመቤታችን ባዚሊካ በተጨማሪ እመቤታችን ለሶስቱ ልጆች ስትገለጥ በተቀመጠችበት በትልቁ የሾላ ዛፍ ስፍራ የተሰራው ሎስ ፔሬስ የሚባለው ቤተ ጸሎት የኢየሱስ ቅዱስ ልብ ሐውልት እመቤታችን እጅግ ቅድስት ድንግል ማርያም ለሶስቱም ልጆች ማለትም ለሉቺያ ዶ ሳንቶስና ለአጎቷ ልጆች ጃቺንታና ፍራንቸስኮ ማርቶ ለመጀመሪያ ጊዜ በታየችበት ስፍራ የተሰራው ቤተ ጸሎት ይገኛል። በየወሩ 13ኛው ቀን እንደ አውሮፓውያኑ አቆጣጠር ከግንቦት 13 ቀን 1917 ዓመተ ምህረት እስከ ጥቅምት 13 ቀን 1917 ዓመተ ምህረት ድረስ ሉቺያና ሁለቱም ያጎቷ ልጆች እመቤታችን ቅድስት ድንግል ማርያምን ያዩዋት እንደነበር ይነገራል። በዚያን ጊዜ ሉቺያ የ10 ዓመት ልጅ፣ ፍራንቸስኮ የ9 ዓመት ልጅ፣ ጃቺንታ ደግሞ የ7 ዓመት ልጅ ነበረች። ልጆቹ ስለ እመቤታችን እጅግ ቅድስት ድንግል ማርያም መገለጽ ሲተርኩ ከእርሷ መገለጥ በፊት የሰላም መልአክ ይታያቸው እንደነበር ይናገሩ ነበር። ይኸውም የሰላም መልአክት ድሮም ማለትም ከእመቤታችን ማርያም መገለጥ በፊት እንደ ጎርጎሮሳውያኑ በ1916 ዓመተ ምህረት ታይቷቸው እንደነበርም ይተርካሉ። ሉቺያ በበኩሏ ስለ እመቤታችን እጅግ ቅድስት ድንግል ማርያም መገለጥ ስትናገር ማርያም ከፀሐይ የበለጠ ብሩህ ብርሃን ያላት፣ ከመስተዋት ድንጋይ የበለጠ ሁኔታ ብርሃን የምታስተላልፍ፣ በሚያንጸባርቅ ውሃ የተሞላች፣ በሚያቃጥሉ የፀሐይ ጮራዎች የተከበበች ነበረች ብላለች። ከሉቺያ ምስክርነት እንደምንረዳው እመቤታችን እጅግ ቅድስት ድንግል ማርያም ለሦስቱም ልጆች በመጀመሪያ ያለቻቸው ኃጢአተኞችን ለማዳን ተጋድለው አድርጉ ይል ነበር። በዚህ አይነት ወገባቸውን በጣም አጭር በሆኑ ገመዶች ይታጠቁ ነበር። በጣም ሙቀታማ በነበሩ ቀናትም ውሃ መጠጣት ይተዉ ነበር። ብዙ ተመሳሳይ የተጋድሎ ተግባራት ይፈጽሙ እንደነበርም ይነገራል። ከሁሉም እጅግ በጣም ጠቃሚ መልእክት እመቤታችን እጅግ ቅድስት ድንግል ማርያም በፋጢማ የመገለጿ ምስክር ለነበሩ ለሦስቱም ልጆች አበክራ አደራ ያለቻቸው የመቁጠሪያ ጸሎት በየቀኑ እንዲደግሙ ነበር። ይኸውም ለዓለም ሰላም ሆነ ለግል ሰላምም ቢሆን የመቁጠሪያ ጸሎት ወሳኝ ነገር መሆኑን እንዲረዱ ለልጆቹ ደጋግማ እንደተናገረችም ከቤተ መቅደሱ ታሪክ ለመረዳት እንችላለን። በሌላ በኩል ደግሞ እመቤታችን እጅግ ቅድስት ድንግል ማርያም የታየቻቸው ልጆች ዘመዶች ሳይቀሩ በዚያን ጊዜ የአንደኛው ዓለም ጦርነት ተዋጊዎች ነበሩ። ሉቺያ ዶ ሳንቶስ ከዓመታት በኋላ እንደተረከችው በሁለተኛው የመገለጿ ዕለት ማለትም እንደ አውሮጳውያኑ አቆጣጠር በሰኔ 13 ቀን 1917 ዓ ም እመቤታችን እጅግ ቅድስት ድንግል ማርያም ጃቺንታና ፍራንቸስኮስ በልጅነታቸው እንደሚሞቱ ተናግራ ነበር። ሉቺያም በበኩሏ ቶሎ ብለሽ ጃቺንታንና ፍራንቸስኮስን ወደ ሰማይ ውሰጃቸው እንዳለቻትና እመቤታችንም በእርግጥ በቶሎ ወደ ሰማይ ወስዳቸዋለሁ፣ አንቺ ግን በዓለም ላይ ትንሽ ትቆያለሽ፣ ምክንያቱም ጌታ ኢየሱስ እኔ በዓለም ላይ እንድታወቅና እንድወደድ ይፈልጋልና በአንቺም አማካኝነት በዓለም ላይ የእኔ እጅግ ንጹሕ ልብ አክብሮት እንዲስፋፋም ይፈልጋልና እንዳለቻትም ከሉቺያ ምስክርነት ለመረዳት ይቻላል። በእርግጥም ፍራንቸስኮስና ጃቺንታ ከእመቤታችን በፋጢማ ከመገለጥ ሁለት ዓመት በኋላ ማለትም እንደ ጎርጎሮሳውያኑ 1919 ዓመተ ምህረት እንደ ሞቱ ከፋጢማ የእመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ ታሪክ ለመረዳት ይቻላል። በሌላ በኩል ደግሞ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በግንቦት 13 2000 ዓመተ ምህረት ፍራንቸስኮስንና ጃቺንታን ብፁዓን ናቸው ብለው በይፋ አውጀዋል። በተጨማሪም ደግሞ እንደ ጎርጎሮሳውያኑ በግንቦት 13 2017 ዓመተ ምህረት ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍራንቸስካንና ጃቺንታን ቅዱሳን ናቸው ብለው በይፋ አውጀዋል። እነዚህም በሰማዕትነት ሳይሞቱ ቅዱሳን የተባሉት የመጀመሪያዎቹ ሕፃናት ቅዱሳን ናቸው። ስለ ሦስቱ የፋጢማ ምስክሮች ከተነሳ ደግሞ በአንደኛው ምስጢር እመቤታችን እጅግ ቅድስት ድንግል ማርያም ለሦስቱም ልጆች የገሃነመ እሳትን አሰቃቂ ሁኔታ እንዳሳየቻቸው መስክረዋል። በሁለተኛው ምስጢር ደግሞ ስለ አንደኛው የዓለም ጦርነት መጠናቀቅና ስለ ሁለተኛው የዓለም ጦርነት መጀመር እመቤታችን እጅግ ቅድስት ድንግል ማርያም ለሦስቱም ልጆች ነግራቸዋለች። በተጨማሪም በሁለተኛው ምስጢር ራሽያ ለእመቤታችን ማርያም እጅግ ንጹሕ ልብ የተለየ እንዲሆን እንደምትፈልግ ነግራቸዋለች።
ብዙዎቹ እንደሚገምቱት ይህን የእመቤታችን እጅ ቅድስት ድንግል ማርያምን ምኞት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በመጋቢት 25 1984 ዓ.ም ተግባራዊ አድርገዋል። ይኸውም የተባበሩት የሶቪየት መንግስታት እንደ አውሮፓውያኑ አቆጣጠር በታህሳስ 26 1991 ዓ.ም ከመበታተናቸው በፊት ለመላው ዓለም ለራሽያም ጭምር ሐዋርያዊ ቡራኪያቸውን በመስጠት ነበር። የፋጢማ የሶስተኛው ምስክር በቫቲካን ተደብቆ የቆየ ሲሆን አንድ ርዕሰ ሊቃነ ጳጳሳት ከሌሎች ብዙ ጳጳሳትና ካህናት ጋር በመስቀል ስር በተራራ ላይ በወታደሮች እንደሚገደሉ ይናገር ነበር። ቤተ ክርስቲያን ሶስተኛውን ምስጢር እንደ ጎርጎሮሳውያኑ በግንቦት 13 1981 ዓ.ም ቱርካዊው ታጣቂ መሐመድ አሊ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስን ለመግደል በቅዱስ ጴጥሮስ አደባባይ ካደረገው ሙከራ ጋር ታያይዘዋለች። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ራሳቸው ከግድያ ሙከራ ሕይወታቸውን የጠበቀችው የፋጢማው እመቤታችን እጅ ቅድስት ድንግል ማርያም እንደነበረች ተናግረዋል። ይኸውም እርሷ በመገለጥ የጥይቱ መርዝ እንዲከሽፍ እንዳደረገችውና ወደ ሆስፒታል በሩጫ ሲወሰዱ አእምሯቸውን ሳይስቱ እርሷን እየተመለከቱ እንዲቆዩ እንደረዳቻቸው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ተናግረው ነበር። የፋጢማው እመቤታችን እጅ ቅድስት ድንግል ማርያም የመጀመሪያው ቤተ መቅደስ ሥራ የተጀመረው እንደ ጎርጎሮሳውያኑ በ1928 ዓመተ ምሕረት ሲሆን የተመረቀው እንደ ጎርጎሮሳውያኑ በጥቅምት ወር 1953 ዓመተ ምሕረት ነበር። የፋጢማ እመቤታችን እጅ ቅድስት ድንግል ማርያም አክብሮት እንዲስፋፋ አያሌ ርዕሰ ሊቃነ ጳጳሳት ከፍተኛ አስተዋጽኦ እንዳደረጉ የሚታወስ ነው። ለምሳሌ ርዕሰ ሊቃነ ጳጳሳት ፒዮስ 12ኛው እንደ ጎርጎሮሳውያኑ በግንቦት 13 1942 ዓመተ ምሕረት እና በኅዳር 1 ቀን 1950 ዓመተ ምሕረት እመቤታችን እጅ ቅድስት ድንግል ማርያም አክብሮት እንዲስፋፋ በሐዋርያዊ መልእክታቸው አደራ ብለው ነበር። እንዲሁም ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ 6ኛ እንደ ጎርጎሮሳውያኑ በግንቦት 13 1967 ዓመተ ምሕረት ከእህት ሉቺያ ጋር አብረው ለመጸለይ ወደ ፋጢማ መሄዳቸው ይታወሳል። በበኩላቸው ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በግንቦት 13 1981 ዓመተ ምሕረት ከተደረገባቸው የግድያ ሙከራ ሕይወታቸውን ስለጠበቀች የፋጢማ እመቤታችን እጅ ቅድስት ድንግል ማርያምን ለማመስገን እንደ ጎርጎሮሳውያኑ በግንቦት 12 1987 ዓመተ ምሕረት እንደ መንፈሳዊ ተጓዥ ወደ ፋጢማ በመሄድ በማግስቱ የዓመታዊ ክብረ በዓሏ ተካፋይ እንደነበሩ ይነገራል። በዚያም አጋጣሚ ማለትም እንደ ጎርጎሮሳውያኑ በግንቦት 13 1987 ዓመተ ምሕረት የሰውን ልጅ በሙሉ አደራ ለእመቤታችን እጅግ ንጹሕ ልብ እንደ ሰጡም ይነገራል። የፋጢማ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ዋና ዓመታዊ ክብረ በዓል የሚከበረው እንደ ጎርጎሮሳውያኑ በግንቦት 13 ቀንና በጥቅምት 13 ቀን ነው። በሌላ በኩል ደግሞ ዓመቱን በሙሉ በበጋ ወራት ብዙ ምዕመናን ወደ ፋጢማ መንፈሳዊ ጉዞ እንደሚያደርጉ ይታወሳል። በተለይም ደግሞ እንደ ጎርጎሮሳውያኑ በየዓመቱ በግንቦት 13 ቀንና በጥቅምት 13 ቀን 75,000 ያህል መንፈሳውያን ተጓዦች በትንሿ የፋጢማ ከተማ እመቤታችን እጅ ቅድስት ድንግል ማርያምን ለማክበር ይሰበሰባሉ። ሕይወታችን ለፋጢማ እመቤታችን እጅ ቅድስት ድንግል ማርያም ቅዱስ ልብ የተለየ ይሁን። የፋጢማ እመቤታችን እጅ ቅድስት ድንግል ማርያም ሕይወታችንን ከክፉ አደጋ ሁሉ ትታደግልን። ክቡራትና ክቡራን አድማጮቻችን ለረቡዕ ግንቦት 12 2018 ዓመተ ምሕረት ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።